0: ገዩዛል ዲላጋች ኡስቶ ሐደፍዚዩ ሐረሪ ኡመት አሐድ ነሶው መዴጀ መኽነዞው ሐረረባድር ሙነዘማ ቦርድ ዳይሬክተር ዝተዩ ጌሲ ዘይዳ መሐመድ ዩሱፍ ገለጡ። ሐረረባድር ሙነዘማ ቦርድ ዳይሬክተር ዝተዩ ጌሲ ዘይዳ መሐመድ ዩሱፍ ዝገለጠው ኩትቤ ሐረረባድር ሙነዘማ አዋቻሽ ላይቤ ቁርአን ጌያሽ ላይቤ መስጊዳች ዋዘኮሶም ሐልዋ መሐላይ ሲኛ ላይቤ ይደልጋ ቤዛል ዲላጋች ኡስቶ ሐደፍዚዩ ሐረሪ ኡመት አሐድ ነሶው መዴጀ መኽነዞውም ገለጡ። ሐረሪ ኡመት ጉዶር ዘማናች ለዚ ነበረ ቀዲም ኡመት የኽኒማም ማበይነ ዞቤ ኢሳሐዲት ሪዛሉ አልመትካ ሐላችዋ አታብራች ይትፈተዋ ዛል ዚዳይ ሐደፍ ዚኛ ለየዳይ በዚ ቃንነሳን ተባይትቤም ሐረረባድር ሙነዘማ ቦርድ ዳይሬክተር ጌሲ ዘይዳ መሐመድ ገለጡ። ዚዳይ ሐደፍ ዚኛ ለየዳይ በኒቃኒ ባዛና ለይጦታችሁም ኦርኮሶም ኩሉ ዞቤም ሁሉፍ ባድዋ ኡመት ሲኛ ዛት ከራማ ኡመት ጌድር ላይቤ ታሪክ ዚኛው መቄራሕዋ ማነስ ሲኛ ዛት ቀድያሽ ላይቤ ዳይቤ መቃናማ መድለግ ሐረሪ ኡመሳት አሐድ ነሶው የርግብ ጊዛል መኽነዞውም ቀቀሉ። ይህ በሐብ መሰስት ላይ አሐድ ቤም ዚዳይ ሐደፋሽ ሲኛ ስተዩ ቀድያሽ ማበይነ ቤ አሐዞ ባዝኛ መዲነቱ ልአውልያ ዚቴ ሐረር ሶም ዜ ወልዩላህ ዚተዩ አዋጅ ሲኛ አው ሐኪም ዋዞ ክሶም አው ሶፊ ያሕየ ሶም ዚዩም ጉሆይ ፋብሪካ ባሐመድ ሰባ ጉሆይ ባሐመድ ቃጠር ዘሌል ባነቱ መቀቀልቤ ይህ ቀድያም ዚዳይ ሐደፍ ዚኛ ዝታሌ ባይቴ ዚዳይ ሐደፍ ዚኛ ላይ ኩሉ አሐዝኛም በረዋ ባሕር ቤዛልናች ደርገዋ አሲማ ቤዛልና ሐረቃ ጀምዝኛም ዳይቤ ኒቃኒ ባዛና ዚዳይ ሐደፍ ዚኛን ተባይትቤም አወገኡ። ይህ ዚዳይ ሐደፋይ ሲኝሌ ዳይቤ መቃንን ላይ ናሻዛና ጅሁድ ቤም ጉትዝኝ ብዛሉ አታብራችዋ ፈለማች ክልቃነኑ ሐድንኹም ባዛና ኬፍያች ይትፋጠናሉ ባይት ቤም ጌሲ ዘይዳን መሐመድ ዩሱፍ ገለጡ። ይቤም ሐረረባድር ሙነዘማ ይደልገዩዛል ዲላጋች ኡስጦ ሐደፍዚዩ ሐረሪ ኡመሳት አሐድ ነሶው መዴያንተ ባይት ቤም ዚገለጦ ላኢሌ ዛረዶ መግለት ያሳስቤናር መኽነዞቤም ሐረረባድር ሙነዘማ ይደልገዩ ቤዛል ዲላጋቹ አከዞቤ መቤጀቤ ሙነዘመዞ ሜጠቅ ሚሻዋ ይትፈረክ ዛል ደረጀቤ መቃናን የሚሽሳልነቱም ጌሲ ዘይዳን ገለጡ። አኸ ወቅት ቤ ሐረረባድር ሙነዘማ ይደልገዩ ቤዛል ዲላጋቹ ኦርኮት ቤ መቤጀቤ ኩሉ ዞቤም ሁሉፍ ኡመስኛ ቀዴ ዞዛት ሐደፉ አከዞቤ መቤጀቤ ሙነዘመዞ ሜጠቅ ኢቆት ቤ ራኢቤ ሳቅ ቤዋ አቅሊ መትጋዘቤ አዞኩሶም ድዋ ቤ ሜጠቅ ዞ ይቃኔኩት ኦርኮሶም ኪላሆስዩ አቀረቡ። ሐረር ቢራ ፋብሪካ አክሲዮን ሙጋድ ባይትቤ ይጠራህ ዛል ጎሆይ ፋብሪካ አው ሐኪም ሰሪዋ ሽርቲ ዞቤ ዘጋህ ደሩራቹ ገፍራ ዛል ኬሚካላይ ሰበቤ መቦሮዞም ተገለጠ። ሐረር ቢራ ፋብሪካ አክሲዮን ሙጋድ ባይትቤ ቃነነማ ጎሆይ መሜረትቤ ይትረኸብ ዛል ፋብሪካ ዘለት ሄዌውቤ ይገፍራ ዛል ኬሚካላይ ዞ ደሽያሽቤ የቡርዳቤ ዛል ደሩረ ሰበቤ ሽርቲ ዞቤ ላቂ ደሩረ መቦሮዞም ተገለጠ። ይበዲባያም ጎሆይ ፋብሪካ ዞ ክሾነ ዞ ሙጢቤ መትሬ ገዝቤ ክሾነ ዞ ላይ ልዛል ቀዳ ሽርቲ ዞ ላይ ህኩማ ዛጨለዩ ሚሁም ይትቆፈሊኩት ሞኘቤ ኻት ዞ ዛት ፋይ ደቄስዩ የትቄድ ሚዛል ሙነዘመ መኽነዞም ገለጡ። ሽርቲ ዞቤ ህኩማ ዛጨው ሚቤ ተናፋ ኢዚቴዩ ቃማች ማበይነቤ አብ ሐኪም አብሱ መስተዩ ጌሲ አሚር አብዱ ሸኩር ሐረር ቢራ ፋብሪካ አክሲዮን ሙጋድ ባይትቤ ይጠራህ ዛል ጉሆይ ፋብሪካ ህኩማ ዛጨለዩ ሚዩ ዘቆፈለቤዩነቱም ይቂቅላሉ።
1: ዋት አው ሐኪም ሰሪቤ ይ ሐረር ቢራ ነዲ መንግስት ዝናው ዛጨለና አቆፈለ ቤነማ አቆ ውስቶ ሚ ስወጣ በሄለ አቆፈለማ በለለ ቤናው ይ ቢራ ዝነባይማ አቆፈለ ቤና ሚ ገዱ አቆፈሎ ገድዞ ይንታ ይዋት ሚ ዞ ደብሃል ቢራቱም አጨውማ አቆፈለ ውስቶ ቢራስ ናረው ነዲ አፈርዋ ምናምን ዘይቦኩት ጠባሾ ሚ ኡምበ አከታኝ ናጮ ይ ሜገልኩ በያዩ ቁረቤንተዞታ ነዚ ብረሳሬው ይላይ ቢያረዶማ ልኩቤ ሚዝሰቶቦም ስዋቹ ሻሂድ ሀለና
0: ሐረር ቢራ ፋብሪካ አክሲዮን ሙጋድ ባይትቤ ይጠራህ ዛል ይ ጎሆይ ፋብሪካ ኩሉ ዞቤም ሁሉፍ አው ሐኪም ዋሽርቲ ዞቤ ይነብሪዛሉ ዳይ ሐዋስ ፈሲሊያች ቤም ሐርሺ ዚዩ ላይ ቤ ላቂ ደሩራ መቡረ ዞቤም ዲባያ መዲነቱ ልአውልያ ዚቴ ባዝኛ ሐረር ዋ ዞኮሶም ወልዩላህ ዚተዩ አዋጅ ሲኛ አው ሐኪም ዋ አው ሶፊ ያሕየ ሱም ዚዩ ቤ ዘየመች በነ ስሙ መስጠቤ ኡመስኝ ዛት ስሙ ዘበለለ ጉሆይ ፋብሪካ እንዳ አኸ ወቅት ቤም ይ ጉሆይ ፋብሪካ ሱም ዘው ይናው ጥቁት ሐረረባድር ሙነዘመ ባህ ዲዋን ጋር ቤ ፈለመሞኘ ቤት ረኸብ ዛሉነቱም ይትቄጠባል። دریدو هرری کمیونیتی منظمه قانونیه لیتو سو مبورد به مت ایسا سو